ስለለበት ጭምር ካለው ሰፈር ልቤኮ በለለ ካንተ ጋር ለማደር አልከሰው በዳኛ ጠበቃ የለኝ ከፍቅራችን በቀር የለኝ አስታራቂ እንጂ መቻል ጉጭ ፍራው ልቤን የሚመልስ ወይ የሚያስማማው ማይክለበች ካለው ሰፈር ልቤኮ በለለ ከሱ ጋር ለማደር ልቤኮ በለለ ከሱ ጋር ለማደር

ደግሞ መታ አረ መታ መታ መታ አረ መታ ደግሞ መታ መታ አርገው መታ ደግሞ መታ ደግሞ መታ አረ መታ ደግሞ መታ አርገው መታ ደግሞ መታ አረ መታ